ትወጂኝ እንደው አሁን ንገሪ በጥርስ የሳቅ አታመላልሽኝ ትዝታ ስክፉነ ክንፍንፍ ያረጋል እውነቱን ነግረሽኝ ባውቀው ይሻለኛል ትወጂኝ እንደው አሁን ንገሪ በጥርስ የሳቅ አታመላልሽኝ